ትወጂኝ እንደው አሁን ንገሪ በጥርስ የሳክስ አታመላልሽኝ ትዝታስ ክፉን ክንፍንፍ ያረጋል እውነቱን ነግረሽኝ ባውቀው ይሻለኛል ትወጂኝ እንደው አሁን ንገሪ በጥርስ የሳክሽ አታመላልሽኝ